እያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረች ማለት መንፈሴን አወቀው የሰቀቀውን ጭፍ የመለየት መርዶ ለምን